0: ልሚ በገባይ
1: ጌጀናራሪ
0: አፈላው
1: ወይጌጀንደራሪ
0: አገለል ፎፉ
1: ጌዩማጆራሳ
0: አፈኛ ተንግ ንግ በከው ከል ሴኔጋል